የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 29 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የሐምሌ 29 2018 ዓ.ም ተመረተ ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጸሎት የተስፋ ተግባር ነው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለኮሎምቦስ ፈረሰኞች በመለያየት ዘመን የስምምነት ነቢያት ሆኑ ማለታቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ በህዳር ወር ኡራጋይ አርጀንቲናንና ፔሩን እንደሚጎበኙ መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ማህበራዊ ሚዲያ ለመገናኛና ለወንጌል አገልግሎት አስፈላጊ መሆኑ መገለጹን የሚያመለክት ዜና በመጨረሻው ክፍል ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራት ወልደ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ አጠቃላይ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በሐምሌ 29 2018 ዓ.ም ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል ስለ መለኮታዊ ሥርዓት አምልኮ በሚገልጸው ዶግማዊ ሕገ ደንብ አብይ አርስት ላይ ተንተርሰው የቤተ ክርስቲያን ጸሎት በተሰኘ ንዑስ አርስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው ተገለጸ ሲሆን ጸሎት የተስፋ ተግባር ነው ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመረዳት ያስችላችሁ ዘንድ በቅድሚያ በዕለቱ የተነበበውን ቅዱስ ወንጌል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን። ¶¶

በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ እስከ መጨረሻው በጽናት ትጉ። ቃል እንዲሰጠኝና አፌን በመክፈት የወንጌልን ምስጢር በግልጽ እንዳስታውቅ ስለ እኔም ለምኑ። ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 18 እስከ 19 ላይ እንደተገለጸው

ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።

0: Cari fratelli e sorelle, buongiorno. In questa catechesi riprendiamo la riflessione sulla Costituzione conciliare e sulla liturgia, Sacrosanctum Concilium.
1: የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በዚህ የጠቅላላ የትምህርተ ክርስቶስ አስተምሮ ስለ መለኮታዊ ሥርዓት አምልኮ በላቲን ቋንቋ Sacrosanctum Concilium በተሰኘው የሁለተኛው የቫቲካን ጉባኤ ዶግማዊ ሰነድ ላይ እያደረግን የምንገኘውን አስተንትኖ ዛሬም እንቀጥላለን። ዛሬ የሥርዓት አምልኮ ጸሎትን የቤተ ክርስቲያን ገጽታ እንመለከታለን። ሐዋርያው ጳውሎስ እንደጠቆመው እንድንጸልይ የሚያስተምረን መንፈስ ቅዱስ ነው። ከጴንጤቆስጤ ቀን ጀምሮ መንፈስ ቅዱስ በቤተ ክርስቲያን ውስጥ ይኖራል። እያንዳንዱን እንቅስቃሴዋንና በተለይም ጸሎትን ያነሳሳል። ከኢየሱስ ፋሲካ በኋላ በኢየሩሳሌም የተወለደው የመጀመሪያው ማኅበረሰብ ሕይወት ከሙታን በተነሳው ጌታ የተሰጠ መንፈስ የተነሳ ሕይወት ነው። ከዚያን ጊዜ ጀምሮ ቤተ ክርስቲያን የፋሲካን ምስጢር ለማክበር አንድ ላይ ከመሰብሰብ ተቆጥባ አታውቅም። ስለ እርሱ በቅዱሳት መጻሕፍት ሁሉ የተጻፉትን የሉቃስ ወንጌል ምዕራፍ 24 ከቁጥር 27 ጀምሮ እንደተጠቀሰው ማንበብ በሞቱ ድል መንሳትና ድል እንደገና የተገኘበትን መስዋዕተ ቅዳሴ በዓል ማክበር እና በተመሳሳይ ጊዜ ስለማይናገሩ ስጦታው ለእግዚአብሔር ሁለተኛው ቆሮንቶስ ምዕራፍ 9 ቁጥር 15 ላይ እንደተጠቀሰው በክርስቶስ ኢየሱስ ለክብሩ ምስጋና ወደ ኤፌሶን ምዕራፍ 1 ቁጥር 12 ላይ እንደተጠቀሰው በመንፈስ ቅዱስ ኃይል ምስጋናን ማቅረብ ተገቢ መሆኑን ቤተክርስቲያን ታስተምራለች። በእኛ ዘመን በብቃት ላይ በተመሰረተና በፍጆታ አስተሳሰብ በተሞላ አውድ ጸሎት ትርጉም የለሽና ቀላል ሊመስል ይችል ይሆናል። ሳይንስና ቴክኖሎጂ ሁሉንም መልሶ እንደሚሰጡ በሚናገርበት ዓለም ጸሎት የማምለጫ መልክ ሊመስል ይችላል። ከዚህ በላይ በብዙ ክርስቲያን ቤተሰቦች ውስጥ እንኳን የጸሎት ወግ ከእንግዲህ አይተላለፍም። ብዙ ሰዎች ከሌላ ቴክኒክ ከስነ ልቦናዊ ተፈጥሮና ለግል ደህንነት ባለ ዓላማ ብቻ ግራ ሊጋቡ ይችላሉ። ይሁን እንጂ ጸሎት እንደ ሰባዊነታችን መሰረታዊ ገጽታ በእውነተኛ መልኩ እንደገና ማግኘት ተገቢ ነው። የሁለተኛው የቫቲካን ጉባኤ መለኮታዊ አምልኮን የተመለከተ ሰነድ ቅዱስ ጳውሎስ ስድስተኛ ይህንን ፍላጎት በቁም ነገር ይመለከቱት ነበር። ይህ ለርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ ታላቅ ደስታ ምክንያት ነበር። በሁለተኛው የቫቲካን ጉባኤ የጸደቀውን የመጀመሪያ ሰነድ ሲያወጡ እንዲህ ብለዋል። እግዚአብሔር አስቀድሞ ይመጣል። ጸሎት ዋና ግዴታችን ነው። የአምልኮ ሥርዓቱ ለእኛ የተላለፈልን የመለኮታዊ ሕይወት ዋና ምንጭ፣ የመንፈሳዊ ሕይወታችን የመጀመሪያው ትምህርት ቤት ነው ሲሉ እንደ አውሮፓውያኑ የቀን አቆጣጠር በታኅሳስ 4 1963 ዓ.ም በቅዱስ ጴጥሮስ ባዚሊካ ውስጥ ተናግረው ነበር። በዶግማዊው ሰነድ ውስጥ ጸሎት የሚለው ቃል ሥርዓት አምልኮን በአጠቃላይ ይወክላል። ይህ አመለካከት ወሳኝ ነው፣ ምክንያቱም የአምልኮ ሥርዓቱን ማሻሻያ በመምራት የምዕመናንን ንቁ ተሳትፎ ማዕከላዊ ምሰሶ አድርጎታል። ሥርዓት አምልኮ በመጀመሪያ ደረጃ የሚቀርበው እግዚአብሔር በልጁ ሥጋ የሆነውን ቃል በመንፈስ ቅዱስ የተቀባ ውስጥ ለሰው ልጅ በማቅረብ የጀመረበት ተነሳሽነት ሲሆን በክርስቶስ ከእርሱ ጋር በእርሱ ስምና በመንፈስ ቅዱስ አንድነት ምላሽ ልንሰጥ እንችላለን። ይህ ማለት ክርስቶስ ራሱ ከሥጋው ጋር ለአብ የሚያቀርበው ጸሎት ምስጋና ይገባዋልና ነው። በዚህ ምክንያት ቅዱስ ጳውሎስ ስድስተኛ የሰዓታት ሥርዓት አምልኮ የቤተ ክርስቲያን ዕለታዊ የሕዝብ ጸሎት ከቅዱስ ቁርባን የማይለይ ሁሉንም የክርስቲያናዊ ጸሎት በጥልቀት እንዲገባ ሕያው እንዲያደርግ እንዲመራ እና እንዲገልጽና የእግዚአብሔርን ሕዝብ መንፈሳዊ ሕይወት ውጤታማ በሆነ መንገድ እንዲመግብ ከልባቸው የፈለጉበት ምክንያት ነበር። ይህ ፍላጎት እውን እንዲሆን የሰዓታት ጸሎት በተጠመቁና በማኅበረሰቦች የዕለት ተዕለት ሕይወት ውስጥ ሙሉ በሙሉ መካተትና መኖር አለበት። መጸለይን ለመማር ለሚፈልጉ ሰዎች፣ በተለይም ንዑስ ክርስቲያኖች ወይም የሃይማኖት ትምህርት ተማሪዎች የክርስቲያን ጸሎት መንገድና ትምህርት ሊያቀርብ ይችላል። በየሳምንቱና በየቀኑ ቅዱስ ቁርባንና የሰዓታት ጸሎት የቤተ ክርስቲያን የሕይወት እስትንፋስ ናቸው። ይህም መንፈስ ቅዱስ በሰውነቷ ውስጥ እንዲዘዋወር ያደርጋል። በዚህ ጸሎት ክርስቶስ ከዚህ የመለኮታዊ ምስጋና መዝሙር ጋር ከማያያዝ ጋር የሰውን ዘር ሁሉ ማኅበረሰብ ወደ ራሱ ይቀላቅላል። በዚህ መንገድ በየቀኑ ከፋሲካ ምስጢር ጋር እየተባበርንና ከእርሱ ጋር እየታረቅን እንሄዳለን። ቅዱስ አጎስጢኖስ እግዚአብሔርን በጸሎት ምረት ስንጠይቅ ልጁን ከእርሱ አንለየውም፣ የወልድም ሥጋ ሲጸልይ ራሱን ከራሱ አይለይም፣ እርሱም የአካሉ አንድ አዳኝ ነው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ እርሱም ስለ እኛ የሚጸልይ በእኛም የሚጸልይ ከእኛ ጋር አብሮ የሚጸልይ ነው። እንደ ካህናችን ይጸልያል፣ በእኛም እንደ አምላካችን ይጸልያል። ስለዚህ ቃላችንንና በእኛም ውስጥ ያለውን ቃሉ በራሱ እንወቅ ሲሉ ጽፈው ነበር። ብርሃኑን የሚያራዝመውን ቅዱስ ቁርባንን በመያዝ የሰዓታት ጸሎት የዕለት ተዕለት ሕይወታችንን ጊዜ ይቀድሳል። ጠዋት ቀኑን በእምነትና በምስጋና እንጀምራለን። እኩለ ቀን ላይ በድካማችን መካከል ታማኝ ሆነን ለመቀጠል ጥንካሬን እንጠይቃለን። ምሽት ላይ ሥራችን ከተጠናቀቀ በኋላ ምሽቱ ፀሐይ ስትጠልቅ የፀሐይ መጥለቂያ ጊዜን ይከተላል። በሌሊት ለእግዚአብሔር ሰላም ራሳችንን አደራ በመስጠት እንተኛለን። እያንዳንዱ ሰዓት የተስፋ ተግባር ነው። በምድራዊ ጉዞአችን ወቅት ከመላው ቤተ ክርስቲያን ጋር በመሆን የጌታን ክብር መመለስ እንጠባበቃለን።

0: ክቡራንና ክቡራት አድማጮቻችን የቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን በሐምሌ 29 2018 ዓ.ም ተመረጠ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 29 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለኮሎምቦስ ፈረሰኞች በመለያየት መንፈስ ለተጠቃው ዘመን የስምምነት ነቢያት ሆኖ ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኮሎምቦስ ፈረሰኞች በውይይት አንድነትን በማጎልበትና በበጎ አድራጎት ሥራዎች በጣም የተቸገሩትን በማገልገል የስምምነት ነቢያት እንዲሆኑ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክፍፍል እየጨመረ በመጣበት ዓለም ውስጥ ድልድዮችን በመገንባትና እርቅን በማስፋፋት የስምምነት ነቢያት እንዲሆኑ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዴንቨር ኮሎራዶ ሐምሌ 28 2018 ዓ.ም ተመረጠ በተካሄደው 144ኛው የጠቅላይ ጉባኤ ላይ ለተሳታፊዎች በቪዲዮ ባስተላለፉት መልእክት ነበር ይህንን ጥሪ ያቀረቡት። ርዕሰ ሊቃነ ጳጳሳት ሊዮ በአካልና ምናባዊ በሆነ መልኩ በዌብነር መንገድ ለተገኙ ሰዎች ሰላምታ ሲያቀርቡ በስብሰባው ላይ በአንዱ አንድነን በሚል ጭብጥና ስለ አንድነትና ስለ በጎ አድራጎት ተግባራት ስለ ኮሎምቦስ ፈረሰኞች ሁለት መሰረታዊ መርሆዎችን ተናግረዋል። በመጨረሻው ራት ላይ የኢየሱስ ደቀ መዛሙርት ሁሉም አንድ ይሆኑ ዘንድ የሚለውን የኢየሱስን ጸሎት በማስተዋወት ርዕሰ ሊቃነ ጳጳሳቱ በአንድነት ለእያንዳንዱ ትውልድ አማኞች የተሰጠ ስጦታ መሆኑን አጽንኦት ሰጥተው ገልጸዋል። አንድነትን መጠበቅ ብዙ ጊዜ ቀላል አይደለም እና እንደ ቀላል ነገር ሊወሰድ አይችልም ብለዋል። በሐቀኛና በትህትና ውይይት በንቃት መዳበር አለበት ሲሉ አክለው የተናገሩ ሲሆን ስለዚህ ርዕሰ ሊቃነ ጳጳሳት ሊዮ የኮሎምቦስ ፈረሰኞች ክርስቶስ የሚፈልገውን ስምምነት እንዲመሰክሩ አበረታተዋል። ከቤተሰቦቻቸውና ከደብራቸው ጀምሮ እስከ ሰፋፊ ማህበረሰቦች ድረስ ሲሉ አክለው በአጽንኦት ተናግረዋል። መከፋፈል በግልጽ በሚነበብበት በዚህ ዘመን ድልድይ ለመገንባትና በተቻለ መጠን ተቃራኒ አቋሞችን ለማስታረቅ የሚጥሩ የስምምነት ነቢያት በጣም ያስፈልጋሉ ብለዋል። ቅዱስ አባታችን ወደ በጎ አድራጎነት ሐሳብ ሲመለሱ ለተቸገሩ ሰዎች የሚደረጉ የበጎ አድራጎት ተግባራት በሙሉ ዓለምን ወደ አንድነት ሊወስድ ይችላል ሲሉ ተናግረዋል። የተቸገሩትን ለመርዳት ስንወጣ ከሚሰጡ እና ከሚቀበሉ መካከል እንዲሁም ወንድሞቻቸውንና እህቶቻቸውን ለመርዳት አብሮ በሚሰሩ መካከል የተወሰነ ስምምነት በተደጋጋሚ ይፈጠራል ብለዋል። ስለዚህ በጎነት ለሰው ልጅ ስቃይ ምላሽ ብቻ ሳይሆን ወንድማማችነትን ማጎልበትና የክርስቲያን ሕይወት እምብርት የሆነውን ኅብረት ለማጠናከር ኃይለኛ መንገድ ይሆናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ በመስራቾቻቸው በብፁዕ ሚካኤል ማክደቪን የተጀመረውን ተልእኮ ስለቀጠሉ የኮሎምቦስ ፈረሰኞችን አመስግነዋል። ከአንድ ምዕተ ዓመታት በላይ ሆኖታል። ማኅበሩ የክርስቶስን ፍቅር በማኅፀኑ ስላሉ ለነፍሰ ጡር እናቶች፣ ለስደት ለተጋለጡ ክርስቲያኖች፣ ለጦርነትና ለሕገ ወጥ የሰዎች ዝውውር ሰለባዎች፣ ለድሆችና ለአደጋ የተጋለጡና በኅብረተሰቡ ዳርቻ ላይ ለሚኖሩ ለማሳየት ሲሰሩ ቆይተዋል ብለዋል። በአካባቢ ምክር ቤቶችና በአገር አቀፍና በዓለም አቀፍ ደረጃ በተደረጉ ተነሳሽነቶች ስፍር ቁጥር የሌላቸው ሰዎች ከማኅበሩ ልግስና ተጠቃሚ ሆነዋል ሲሉ አክለው ተናግረዋል። በእኔ በኩል ማኅበሩ ዕድለ ቢስ ለሆኑት ቀጣይነት ላለው ልግስና ጥልቅ ምስጋናዬን እገልጻለሁ። እናም ጥረቶችም ለብዙ ዓመታት ፍሬ ማፍራታቸውን እንደሚቀጥሉ እተማመናለሁ ብለዋል ርዕሰ ሊቃነ ጳጳሳቱ። መልእክታቸውን ሲያጠቃልሉ ርዕሰ ሊቃነ ጳጳሳት ሊዮ የቤተ ክርስቲያኗ እናት ማርያምና የብፁዕ ሚካኤል ማኪ ጌቪን አማላጅነት እንዲያጅባቸው አደራ ሰጥተዋል። ይህም ለሁሉም የኮሎምቦስ ፈረሰኞች ማኅበር አባላት እና ቤተሰቦቻቸው ሐዋርያዊ ቡራኪያቸውን ከሰጡ በኋላ ቅዱስነታቸው መልእክታቸውን አጠናቀዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 29 2018 ዓመተ ምሕረት ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ በህዳር ወር ኡራጋይ አርጀንቲናንና ፔሩን እንደሚጎበኙ ተገለጸ። የቅዱስ መንበር የፕሬስ ጽሕፈት ቤት ርዕሰ ሊቃነ ጳጳሳት ሊዮ በመጪው ህዳር ወር 2026 ዓ ም ወደ ኡራጋይ አርጀንቲናና ፔሩ በመጓዝ ሐዋርያዊ ጉብኝት እንደሚያደርጉ አስታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ አውሮፓውያኑ የቀን አቆጣጠር ከህዳር 6 እስከ ህዳር 17 2026 ዓ ም ወደ ኡራጋይ አርጀንቲናና ፔሩ በቅደም ተከተል ሐዋርያዊ ጉዞ እንደሚያደርጉ የቅድስት መንበር የፕሬስ ጽሕፈት ቤት ዛሬ አስታውቋል። ቅዱስ አባታችን እንደ አውሮፓውያኑ የቀን አቆጣጠር ከህዳር 6 እስከ ህዳር 8 2026 ዓ ም ሞንቴቪዲዮ፣ ፔሳንዱና ፍሎሪዳ እንዲሁም እንደ አውሮፓውያኑ የቀን አቆጣጠር ከህዳር 8 እስከ ህዳር 11 2026 ዓ ም በቡዌኖስ አይረስ፣ ኮርዶባና ሉጃን እንዲሁም እንደ አውሮፓውያኑ የቀን አቆጣጠር ከህዳር 11 እስከ ህዳር 17 2026 ዓ ም ሊማ፣ ቺካላዮ፣ ኩስኮና ፑካላፓ እንደሚጎበኙ ተገልጸዋል። የካቶሊክ ቤተ ክርስቲያን ምዕመናን 36 በመቶ ብቻ የሕዝብ ብዛት ያላት ኡራጋይ በመላው በላቲን አሜሪካ ዝቅተኛው የካቶሊክ ቁጥር ያላት አገር ናት። ይህ በእንዲህ እንዳለ አርጀንቲና የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የትውልድ አገር ናት። ምንም እንኳን ከቡዌኖስ አይረስ የመጡ የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የገዛ አገራቸውን እንዳልጎበኙ ይታወቃል። ፔሩ በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ በደንብ የሚያውቋት አገር ናት። ለመጀመሪያ ጊዜ እንደ አውሮፓውያኑ የቀን አቆጣጠር በ1980ዎቹ እንደ ሚስዮናዊ ሆነው ወደዚያው እንዳቀኑ የሚታወስ ሲሆን በኋላም እዚያ እንደ ጳጳስ ሆነው አገልግለዋልና የፔሩ ዜግነት አግኝተዋል። ይህ ወደ ላቲን አሜሪካ የሚደረገው ጉዞ ርዕሰ ሊቃነ ጳጳሳቱ በ11 ቀናት ውስጥ 10 ከተሞችን የሚጎበኙበት 6ኛው ዓለም አቀፍ ጉዟቸው ይሆናል። የጉዞ መርሃ ግብር በጊዜው ይፋ እንደሚደረግም አብሮ የደረሰን ዜና ያስረዳል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሐምሌ 29 2018 ዓ ም ዕለታዊ ስርጭታችንን ነው። ማኅበራዊ ሚዲያ ለመገናኛና ለወንጌል አገልግሎት አስፈላጊ መሆኑ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ማኅበራዊ ሚዲያ ለመገናኛና ለወንጌል አገልግሎት አስፈላጊ መሆኑ ተገለጸ። የዘመናዊ ሚዲያ ተግዳሮቶችን የዲጂታል ቴክኖሎጂዎች ስነ ምግባራዊ አጠቃቀምና ሰው ሰራሽ አስተውሎት በሚሉት ርዕሰ ጉዳዮች ላይ የሚወያዩ ከመላው ዓለም የተወጣጡ የመገናኛ ባለሙያዎችና የሚዲያ ተቋማት ተወካዮች ከሐምሌ 28 2018 ዓ.ም ጀምሮ በሩዋንዳ መዲና ኪጋሊ መሰብሰባቸው ታውቋል። በሩዋንዳ መዲና ኪጋሊ ዲጂታል መገናኛዎች ለባህሎች መግባባትና ለአካባቢ ደህንነት በሚል ርዕስ የተዘጋጀው ዓለም አቀፍ ጉባኤ የቅድስት መንበር ዋና ጸሐፊ በሆኑት ብፁዕ ካርዲናል ፔትሮ ፓሮሊን የተፈረመውን መልእክት ጨምሮ የተለያዩ የአብሮነት መልእክቶችን የያዘ መልእክት በሩዋንዳ የሐዋርያዊ እንደራሴ ጽሕፈት ቤት ተወካይ ሊቀ ጳጳስ ብፁዕ አቡነ አርናልዶ ካተላን ለጉባኤው በንባብ አቅርበዋል። ሊቀ ጳጳስ ብፁዕ አቡነ አርናልዶ ካተላን የሰው ልጅ ታላቅነት የተሰኘውን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ሰነድ በመጥቀስ እንደተናገሩት የአውታረ መረብ ላይ ግንኙነት መረጃን ማስተላለፍ ብቻ ሳይሆን ባህልን መፍጠር ነው ሲሉ ተናግረው፣ ምክንያቱም ሰዎች ዓለምን የሚመለከቱበትን መንገድ የመቅረጽ ኃይል ስላለው በዚህም ምክንያት የጋራ ሕሊናን በእጅጉ ስለሚነካ ነው ብለዋል። የኪጋሊ ሊቀ ጳጳስና የሩዋንዳ ብፁዓን ጳጳሳት ጉባኤ ፕሬዚደንት አንቷን ካምባንዳ የጉባኤውን ጭብጥ በመጥቀስ ባደረጉት ንግግር ሚዲያ ለመገናኛና ለወንጌል አገልግሎት ያለውን አስፈላጊነት ሲያብራሩ፣ ሚዲያ ፈውስን፣ እርቅን፣ ብሔራዊ አንድነትንና ትብብርን ለማስተዋወቅ እንደ መንገድ መጠቀም አስፈላጊ መሆኑን አጽንኦት ሰጥተዋል። እንደ ጎርጎሮሳውያኑ በ1994 ዓመተ ምህረት ከተከሰተው የሩዋንዳ የዘር ማጥፋት ዘመቻ ትምህርት በመውሰድ በአገሪቱ ውስጥ ለጦርነት አስተዋጽኦ ያደረገውን ሚዲያ በአግባቡ አለመጠቀምን ጠቁመው የጉባኤው ተሳታፊዎች ሚዲያን በአግባቡ ባለመጠቀም ምክንያት ሊከሰቱ የሚችሉ ተግዳሮቶችንና ጉዳቶችን ለመገምገም ጊዜ እንዲወስዱ ጥሪ አቅርበዋል። የቅድስት መንበር መገናኛዎች ፕሬዚደንት ዶክተር ፓውሎ ሩፊኒ በዲጂታል ዓለም ውስጥ አካላዊ ግንኙነት ያለውን አስፈላጊነት ሲያብራሩ፣ እንደዚህ አይነት ስብሰባዎች በዲጂታል ዓለም ውስጥ በአካል የመገናኘት አስፈላጊነትን ያስታውሱናል ብለው፣ መግባባት የሚጀምረው በቴክኖሎጂ ሳይሆን ከሰዎች ጋር በመገናኘት ነው ብለዋል። ዓለም አቀፍ የካቶሊክ ቤተ ክርስቲያን መገናኛ ተቋም ሲግነስ የቤተ ክርስቲያን ቢሮክራሲ ሳይሆን ነገር ግን የሰዎች አውታረ መረብ፣ ተመሳሳይ እምነት የሚጋሩ የባለሙያዎች አውታረ መረብ መሆን እንዳለበት አሳስበው፣ እነዚህ የእምነት ግንኙነቶች የሚመሰረቱበት እውነተኛ መረጃ የሚጋራበትና ጥሩ የሥራ ዕቅዶች የሚነደፉበት ቦታ መሆን አለበት ብለዋል። ለቅድስት መንበር መገናኛዎች ጽሕፈት ቤት ያላቸውን አድናቆት የገለጹት የዓለም አቀፍ የካቶሊክ ቤተ ክርስቲያን መገናኛ ተቋም ፕሬዚደንት ወይዘሮ ሄለን ኦስማን ጽሕፈት ቤቱ ከተቋማቸው ጋር ያለውን ዘላቂ ትብብር አስታውሰው በሲኖዶሳዊነት መንፈስ ትብብር እንዲኖር ጥሪ አቅርበዋል። በዓለም አቀፍ ጫናዎች መካከል ክርስቲያናዊ አንድነትንና ትብብርን የሚያመጣ ጠንካራ የመገናኛ መረብ ያስፈልገናል ሲሉ አክለዋል። አባ ሄጅሪካ በንግግራቸው በካቶሊክ የሚዲያ ድርጅቶችና በቤተ ክርስቲያን የመገናኛ ቢሮዎች መካከል የበለጠ አንድነት እንዲኖር ጥሪ አቅርበው፣ ይህም አብረው በመስራት ቤተ ክርስቲያንንም ሆነ ዘመናዊ ማኅበረሰብ ማገልገል የሚችል ተአማኒ የካቶሊክ ሚዲያ ለመገንባት ያስችላል ሲሉ ተናግረዋል። እንደ ጎርጎሮሳውያኑ የ2026 ዓመተ ምህረት ዓለም አቀፍ የካቶሊክ ቤተ ክርስቲያን መገናኛ ጉባኤ እስከ ነሐሴ 2 2018 ዓመተ ምህረት ድረስ የሚቆይ ሲሆን በማኅበራዊ መገናኛ አገልግሎቶች ውስጥ ብቅ ያሉ ጉዳዮችን ለመመልከት፣ ለመማር፣ ለመገናኘትና ለመወያየት ከመላው ዓለም የመጡ የካቶሊክ መገናኛ ባለሙያዎችን በማሰባሰብ በባህሎችና በክልሎች መካከል ያለውን ግንኙነት ለማጠናከር ተስፋ እንደሚሰጥ ታውቋል።

አድማጮቻችን የዛሬው የረቡዕ የሐምሌ 9 2018 ዓ.ም ተብረት ለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 30 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የሐምሌ 30 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

የበለጠ ተስማሚ ዓለምን ለመገንባት በጋራ መስራት ይገባል መባሉ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። የአፍሪካና የማዳጋስካር ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ጉባኤዎች ህብረት የመጀመሪያ የዝግጅት ጉባኤ በኢትዮጵያ በአዲስ አበባ መዘጋጀቱን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በሕግ ሙያ ውስጥ ያሉ የካቶሊክ እህቶች ለትንቢታዊ ምስክርነት መጠራታቸው መነገሩን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ዕለት ስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ዕለት ተረኛ አስተናጋጃችሁ እኔው መብራቱ ወልደ ጊዮርጊስ ከባልደረቦቼ ዮሐንስ መኮንንና ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: የበለጠ ተስማሚ ዓለምን ለመገንባት በጋራ መስራት ይገባል መባሉ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: የበለጠ ተስማሚ ዓለምን ለመገንባት በጋራ መስራት ይገባል ተባለ። በጳጳሳዊ ምክር ቤት የሃይማኖት ተቋማት የጋራ ውይይት አስተባባሪ ጽህፈት ቤት ኃላፊ ብፁዕ ካርዲናል ጆርጅ ጃኮብ ኮቫካድ በደቡብ ኮሪያ መዲና ሰኡል በሚገኝ የሶጋንግን ዩኒቨርሲቲ በክርስቲያንና በኮንፌሽያን መካከል የሚካሄዱን የመጀመሪያ መደበኛ ስብሰባን በንግግር ከፍተዋል። ብፁዕ ካርዲናል ጆርጅ ጃኮብ በንግግራቸው ሁለቱም የእምነት ተቋማት የሰውን ልጅ ጥልቅ ምኞቶች እንደሚገልጹ ተናግረው ይበልጥ ፍትሐዊ ተስማሚና ርህሩህ ዓለምን መፍጠር የሚችሉት ሰላማዊ ሁሉን አቀፍና ደጋፊ ማህበረሰቦችን በመገንባት እንደሆነ አስረድተዋል። ብፁዕ ካርዲናል ጆርጅ ጃኮብ አስተያየታቸውን የሰጡት ሐምሌ 28 2018 ዓመተ ምህረት በሴኡል በሚገኘው ሶጋንግ ካቶሊካዊ ዩኒቨርሲቲ ለመጀመሪያ ጊዜ በተካሄደው የክርስቲያንና የኮንፌሽን ስብሰባ ወቅት ባደረጉት የመክፈቻ ንግግር እንደሆነ ታውቋል። እስከ ሐምሌ 29 ድረስ የሚቆየው ስብሰባው በሁለቱ ሃይማኖታዊ ወጎች መካከል የመጀመሪያ የሆነውን መደበኛ ውይይት እንደሚያካሂድ ታውቋል። ክርስትናና ኮንፌሽኒዝም ወይም በማኅበራዊ መግባባት፣ በሥነ ምግባርና በሕጎች ማክበር ላይ ያተኮረ የአስተሳሰብ ሥርዓት ተስማሚ ማኅበረሰብን ለመገንባት ባበረከቱት አስተዋጽኦ ላይ ውይይት ለማድረግ ከሁለቱ ሃይማኖቶችና ከተለያዩ አገራት የተውጣጡ ሰዎች የየራሳቸውን ወጎች አስተዋጽኦ ማድረጋቸው ታውቋል። ብፁዕ ካርዲናል ጆርጅ ጃኮብ በንግግራቸው ሁለቱ የዓለም ታላላቅ የሥልጣኔ ወጎች የኅብረተሰቦችን የሞራል የባህልና የማኅበራዊ እድገት በጥልቅ እንደቀረጹና በጎነትንና የጋራ ጥቅምን ማገልገል እንደቀጠሉ አጽንኦት ሰጥተዋል። በሁለቱ ወጎች መካከል የተደረገው ውይይት እስካሁን ድረስ ውስን ሆኖ ቆይቷል ያሉት ብፁዕ ካርዲናል ጆርጅ ጃኮብ እንዲህ አይነቱ ውይይት በጋራ መከባበር፣ ለወንድማማችነትና ለሰው ልጅ ሙሉ እድገት በተሰጠ የጋራ ቁርጠኝነት ላይ የተመሠረተ መሆን እንዳለበት ተናግረዋል። በማከልም የኮንፌሽን ታላቁ ስምምነትና አንድነት የአዲሱ ሰማይና የአዲሱ ምድር የክርስትና ራእይ ጥልቅ ማኅበራዊ፣ ፖለቲካዊና ስነ ምግባራዊ ቀውሶች ባሉባቸው ማኅበረሰቦች ውስጥ መታየታቸውን አብራርተው ከሁለቱም የተወረሱ ወጎች ሰዎችን ባለመረጋጋትና በለውጥ ውስጥ ለመምራት በሚያስችል የተስፋ አድማስ እንደገና መተርጎማቸውን አስረድተዋል። ብፁዕ ካርዲናል ጆርጅ ጃኮብ በንግግራቸው እንደገለጹት የኮንፌሽን አስተሳሰብ በኋላ ላይ ሁከት በነገሰባቸው የጦርነት ዘመናት ውስጥ በተከታዮቹ የተገነባውን አሳማኝ የሆነ ኅብረተሰብ ራእይ ለመፈለግ ወደ ባህላዊ ቅርስነት መዞሩን አስታውሰዋል። የአምልኮ ሥርዓቶች ዝግመተ ለውጥ፣ ይህ የታላቁ መንገድ ራእይ ከሰማይ በታች ሲነግስ በሥነ ምግባር እሴቶች፣ በፍትሕና በጋራ ጥቅም የሚተዳደር ማኅበረሰብ እንዲፈጠር ማድረጉን ተናግረዋል። በመሆኑም የዳቶንግ ሐሳብ በእርስ በርስ ግንኙነቶች፣ በኃላፊነትና በጋራ ጥቅም ላይ የተመሠረተ የማኅበራዊ ሞራልና የውበት አድማስ እንደሚሰጥ፣ ሰብአዊ ደህንነት በጋራ አንድነት ላይ የተመሠረተ እርስ በርስ የተሳሰረ ማኅበረሰብ አድርጎ እንደሚገነዘብ ታውቋል። ብፁዕ ካርዲናል ጆርጅ ጃኮብ የራእይ መጽሐፍን በመጥቀስ እንደተናገሩት የፍጥሞስ ዮሐንስ በመጀመሪያው ክፍለ ዘመን መጨረሻ ላይ በሮማ ግዛት ተጽዕኖ ስር ለሚኖሩ የክርስቲያን ማኅበረሰቦች በምሳሌያዊ አነጋገር ባቢሎን ተብለው የተመሰለው የክርስቶስን ሞትና ትንሣኤ በማየት የእስራኤልን ትንቢታዊ ተስፋዎች በአዲስ ንባብ አማካኝነት የታደሰ ተስፋን እንደሚሰጣቸው አብራርተዋል። በራእዩ መደምደሚያ ላይ ዮሐንስ እግዚአብሔር በሰው ልጆች መካከል የሚኖርበት እንባውን ሁሉ የሚያብስበትና ፍጥረትን በፍትሕ በሰላምና በኅብረት የሚያድስበት አዲስ ሰማይና አዲስ ምድር መምጣትን ማወጁን ብፁዕ ካርዲናል ጆርጅ ጃኮብ አስረድተዋል። ብፁዕ ካርዲናል ጆርጅ ጃኮብ በማብራሪያቸው ምንም እንኳን በተለያዩ ባህሎች የተቀረጹ ቢሆንም ሁለቱም ራእዮች ተነሳሽነትን ማግኘታቸውን ገልጸው ይህም እያንዳንዱን ወግ ለመጠበቅ ብቻ ሳይሆን እርስ በርስ በመማማርና በመገናኘት አብረው እንዲያድጉ ለማስቻል እንደሆነ አስረድተዋል። የጋራ ሐሳባቸው ሲጠና ፉክክር፣ እኩልነት ማጣትና ኢፍትሐዊነት ባለበት ዘመን ውስጥ ሁለቱም ማለትም የክርስቲያኖች የአዲስ ሰማይና አዲስ ምድር ተስፋና የኮንፌሽያውያን የዳቶንግ ቁርጠኝነት መለያየት፣ ራስ ወዳድነትና ጭቁና የማይቀር ነው የሚለውን ሐሳብ ውድቅ የሚያደርግ ብሩህ ተስፋ ያለው ራእይ መሆኑን ገልጸዋል። ብፁዕ ካርዲናል ጆርጅ ጃኮብ ይህ የመጀመሪያው የክርስቲያንና የኮንፌሽን ውይይት ለወደፊት ስብሰባዎች ሞዴል እንደሚሆንና ከአካዳሚያዊ ልውውጥ የበለጠ እንደሚሆን ያላቸውን ተስፋ ገልጸው ዘላቂ የጓደኝነትና የውይይት ጉዞ መጀመሪያ ምልክት ሆኗል ሲሉ አስረድተዋል። በጳጳሳዊ ምክር ቤት የሃይማኖት ተቋማት የጋራ ውይይት አስተባባሪ ጽሕፈት ቤት ጸሐፊ ሊቀ ጳጳስ ብፁዕ አቡነ ኢንዱኒል ጃናካራትኔ በበኩላቸው ውይይቱ በክርስቲያኖችና በኮንፌሽያን እምነቶች መካከል ባለው ግንኙነት አዲስ ምዕራፍ በመክፈት የጋራ ትምህርትና በሰብአዊ አገልግሎት ውስጥ ትብብር እንደሚያሳድግ ገልጸው ይህም ለክርስቲያንና ለኮንፌሽያን ግንኙነቶች ብቻ ሳይሆን በሃይማኖት መካከል ለሚደረገው ውይይት ጠቅላላ ጉዞ ወሳኝ ምዕራፍ ነው ሲሉ አስረድተዋል። ሊቀ ጳጳስ ብፁዕ አቡነ ካንካና ማላጅ አዲሱ ዘመናችን የሚለውን የሁለተኛውን የቫቲካን ጉባኤ ሰነድን ጠቅሰው እንደተናገሩት ካቶሊካዊት ቤተ ክርስቲያን በእነዚህ ሃይማኖቶች ውስጥ ያለውን እውነትና ቅዱስ የሆነውን ነገር አትቃወምም የሚለውን ማረጋገጫ ሰጥተዋል። የስብሰባው ተሳታፊዎች ልዩነታቸውን ለማስወገድ ሳይሆን የጋራ መግባባትን ለማጎልበት እርስ በርስ ለመማማርና ለሰው ልጅ የጋራ ጥቅም ሲባል ጎን ለጎን ለመስራት እንደሆነ አጽንኦት ሰጥተዋል።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 32018 ዓ.ም ዕለታዊ ስርጭታችንን ነው። የአፍሪካና የማዳጋስካር ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ጉባኤዎች ህብረት የመጀመሪያ ዝግጅት ጉባኤ በአዲስ አበባ እየተካሄደ ይገኛል። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
2: የአፍሪካና የማዳጋስካር ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ጉባኤዎች ህብረት በአፍሪካ የምትገኘው ሲኖዶሳዊት ቤተክርስቲያን እንደ አውሮፓውያን አቆጣጠር በ2028 ዓ.ም ምረት ወደሚካሄደው የቤተክርስቲያን ጉባኤ የአብሮነት ጉዞ በሚል መሪ ቃል የመጀመሪያ ዝግጅት አህጉራዊ ጉባኤ በኢትዮጵያ ዋና ከተማ አዲስ አበባ ከሐምሌ 28 ቀን 2018 ዓ.ም ምረት ጀምሮ ለሁለት ተከታታይ ቀናት የሚካሄድ ሲሆን በዚህ ጉባኤ ላይ በኢትዮጵያ የቅድስት መንበር ሐዋርያዊ ተወካይን ጨምሮ የአፍሪካና የማዳጋስካር ብፁዓን ጳጳሳት ጉባኤዎች ህብረት ፕሬዝዳንት ብፁዕ ካርዲናል ፍሮዶሊን ቦንጎ፣ የሴካም ዋና ጸሐፊ ክቡር አባ ራፋኤል፣ ብፁዕ ካርዲናል አቡነ ብርሃን ኢየሱስ ሊቀ ጳጳሳት ዘኢትዮጵያ፣ ብፁዕ አቡነ ተስፋ ስላሴ የአዲስ አበባ አገረ ስብከት ረዳት ጳጳስ፣ ከመላው የአፍሪካ የተውጣጡ ብፁዓን ጳጳሳት፣ ካህናት፣ ገዳማውያት፣ የምእመናን ተወካዮችና ጥሪ የተደረገላቸው እንግዶች ተሳትፈውበታል። የአፍሪካና የማዳጋስካር ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤዎች ጽህፈት ቤት የተሰናዳው የአፍሪካና የማዳጋስካር ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤዎች ህብረት ጉባኤ በአዲስ አበባ በሚገኘው ፍሬንድሺፕ ሆቴል የስብሰባ ማዕከል ውስጥ እየተካሄደ የሚገኝ ሲሆን የኢትዮጵያ ካቶሊክ ቤተ ክርስቲያን ከዚህም በፊት የካቲት 23 ቀን 2015 ዓመተ ምህረት የአፍሪካና የማዳጋስካር ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤዎች ህብረት ጉባኤን በአዲስ አበባ ማዘጋጀቷ ይታወሳል። በአፍሪካ የምትገኘው ሲኖዶሳዊት ቤተ ክርስቲያን እንደ አውሮፓውያን አቆጣጠር በ2028 ዓ ም ወደሚካሄደው የቤተ ክርስቲያን ጉባኤ የሚደረግ የአብሮነት ጉዞ በሚል ጭብጥ በአዲስ አበባ እየተካሄደ የሚገኘው ጉባኤ ሐምሌ 28 ቀን 2018 ዓ ም በፍሬንድሺፕ ሆቴል የስብሰባ አዳራሽ ውስጥ እየተካሄደ በሥርዓተ ቅዳሴ የተጀመረ ሲሆን ለሁለት ተከታታይ ቀናት የሚካሄደው ይህ አህጉራዊ ጉባኤ ሐምሌ 29 በሚደረግ የመዝጊያ መሥዋዕተ ቅዳሴ ይጠናቀቃል ተብሎም ይጠበቃል። ከ2014 ዓ ም ጀምሮ ሲካሄድ የቆየው የካቶሊካዊት ቤተ ክርስቲያን አብሮ የመጓዝ ሲኖዶስ ተጠናቆ የመጨረሻው ሰነድ ይፋ ከሆነበት ጊዜ አንስቶ ተግባራዊነቱን መመዘን ላይ ያተኮረ ጉባኤ እንዲጀመር በቅድስት መንበር አቅጣጫ መቀመጡ የሚታወቅ ሲሆን በዚህም መሰረት በቅድስት መንበር የሲኖዶስ ጽህፈት ቤት በሀገረ ስብከቶች፣ በቀጠናዎች፣ በአህጉራትና በዓለም አቀፍ ደረጃ የሚደረገው ውይይት የተግባራዊነቱ ምዘና በጽሑፍ የሚቀርብ ሪፖርት ብቻ ሳይሆን ለውጡ በቤተ ክርስቲያን የሐዋርያዊ አገልግሎት ሕይወት ያመጣውን ልዩነት በመንፈሳዊነት በማስተዋል በኅብረት እንዲሁም በትህትና የሚገመገም ሊሆን እንደሚገባው ተገልጿል። የትግበራ ሂደት ጉባኤ በቅድሚያ ከቁምስናዎች በመነሳት በሰበካዎች እንዲሁም በጳጳሳት ጉባኤ ደረጃ ውይይት የሚደረግበት ሲሆን በሁለተኛ ደረጃ በቀጠናዎች የሚካሄድ ውይይት እንደሚኖር ተገልጿል። በሶስተኛ ደረጃ በአህጉራት ውይይት በማድረግ በጥቅምት ወር 2020 ዓ ም ለሚካሄደው የዓለም አቀፍ ጉባኤ ግብዓት በመሆን ይጠናቀቃል። በአፍሪካ አህጉር ውስጥ የሚገኙ 8 ክልላዊ የጳጳሳት ጉባኤዎች በዚህ 2 ቀናት ለሚቆይ ስብሰባ ተወካዮቻቸውን የላኩ ሲሆን የጉባኤው የመክፈቻ መርሃ ግብር ላይ ብፁዕ ካርዲናል አቡነ ብርሃን ኢየሱስ የጉባኤ ተሳታፊዎችን ወደዚህ ጥንታዊ የሰው ዘር መገኛ ወደ ሆነችው ኢትዮጵያ እንኳን በሰላም መጣችሁ በማለት የመግቢያ ንግግር ያደረጉ ሲሆን ብፁዕነታቸው አፍሪካ ለዓለም አቀፋዊቷ ወይም ለሁለንተናዊቷ የካቶሊክ ቤተ ክርስቲያን ተስፋ መሆኗን አስገንዝበው በዚህም መሰረት በአህጉሯ ውስጥ የሚካሄዱ የዚህ አይነት ጉባኤዎች ትልቅ ጠቀሜታ እንዳላቸው ያስታወሱ ሲሆን ምንም እንኳ የአፍሪካ ቤተ ክርስቲያን በአንድነት ለመጓዝ አንዳንድ ተግዳሮቶች ቢኖሩም ይህንን ተግዳሮት በጋራ ለመፍታት ጸሎት ዋነኛው መሳሪያ መሆኑን አሳስበዋል። በኢትዮጵያ የቅድስት መንበር ሐዋርያዊ ተወካይ ሊቀ ጳጳስ ብሪያን ንጎዚ ኡዳጉዌ በበኩላቸው ባደረጉት የመክፈቻ ንግግር የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ሰላምታና ቡራኬ ለጉባኤው ተሳታፊዎች በማቅረብ የአፍሪካ ዋና ከተማ በሆነችው አዲስ አበባ ተገኝተው በዚህ የተቀደሰ ጉባኤ ላይ የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ቡራኬ በማቅረባቸው የተሰማቸውን ደስታ የገለጹ ሲሆን ጉባኤው በሲኖዶሳዊነት መንፈስ ተካሂዶ የአፍሪካ ቤተ ክርስቲያን ተግዳሮቶችን መፍታት የሚችሉ የመፍትሄ ሐሳቦችን እንደሚያቀርብ ያላቸውን ተስፋ ገልጸዋል። የአፍሪካና የማደጋስካር ብፁዓን ጳጳሳት ጉባኤዎች ኅብረት የተመሠረተው በአፍሪካ ውስጥ በምትገኘው የካቶሊክ ቤተ ክርስቲያን ጉዳዮች ላይ በአንድ ድምፅ ለመናገር የሚያስችል መድረክ ለመፍጠር እንደ አውሮፓውያን አቆጣጠር በ1962 እስከ 1965 ዓ ም በተካሄደው በሁለተኛው የቫቲካን ጉባኤ ወቅት በአፍሪካ ብፁዓን ጳጳሳት በተገለጸው ፍላጎት መሠረት እንደሆነ የሚታወቅ ሲሆን ይህ በመሆኑ ምክንያት የሴካን መመስረት የአፍሪካን ራእይ ለጠቅላላው የቤተ ክርስቲያንን ለማዳረስ የሚያስችል አህጉራዊ መዋቅር ለመገንባት ብፁዓን ጳጳሳቱ ባሳዩት ቁርጠኝነት የተገኘው ውጤት እንደሆነ የጉባኤው መረጃ ያሳያል። ከዚህም ባሻገር በእንግሊዝኛው ምህጻረ ቃል ሴካም ተብሎ የሚጠራው የአፍሪካና የማደጋስካር ጳጳሳት ጉባኤዎች ሲምፖዚየም ዋናው ዓላማና ግቡ በሁሉም የአፍሪካ ደሴቶቿ ውስጥ የሚገኙ የጳጳሳት ጉባኤዎች መካከል መልካም የሆነ ኅብረትና ትብብርን እንዲሁም በቤተ ክርስቲያኒቷ ውስጥ የጋራ ተግባርን ለማጎልበት ቤተ ክርስቲያን በመዳን ሥራ ላይ የምትሠራው አበርክቶን ለማገዝ እንዲሁም ቤተ ክርስቲያኒቷ በአፍሪካ አህጉር ላይ የእግዚአብሔርን ቤተሰብ ለመገንባት የምታደርገውን ጥረት ለማሳካት የተመሠረተ ኅብረት ሲሆን የሕዝቦቿን ማኅበራዊ፣ ፖለቲካዊና ኢኮኖሚያዊ ደህንነትን ለማረጋገጥ በሚሠራው ሥራ ላይም ተሳትፎ ያደርጋል ተብሏል። በዚህ አህጉራዊ ጉባኤ ላይ ኢትዮጵያን በመወከል ብፁዕ ካርዲናል አቡነ ብርሃን ኢየሱስን ጨምሮ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ተስፋ ስላሴ፣ ብፁዕ አቡነ ማርቆስ የጅማ ቦንጋ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ልሳነ ክርስቶስ የባህር ዳር ደሴ ሀገረ ስብከት ጳጳስ፣ ብፁዕ አቡነ አብርሃም የመቂ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ሉቃስ የእምድብር ሀገረ ስብከት ጳጳስ፣ ብፁዕ አቡነ በርሃ ክርስቶስ የሐዋሳ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ደጀኔ የሶዶ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ሚልኪያስ የነቀምቴ ሀገረ ስብከት ጳጳስ፣ ክቡር አባ ከተማ አስፋው የጳጳሳት ጉባኤ ጠቅላይ ጸሐፊ፣ ክቡር አባ አብርሃም ገብረ ማርያም የሐዋርያዊ ሥራዎች አስተባባሪ፣ ገዳማውያት የምዕመናንና የወጣት ተወካዮች ተገኝተዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 30 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አዘጋጅና አቅራቢ ባልደረባችን በረና በርግኔ ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ጌታ የምለው ማዕረግ ትርጉሙ ምንድን ነው? በመጽሐፍ ቅዱስ ውስጥ ይህ ማዕረግ ብዙውን ጊዜ እግዚአብሔርን ሉዑላዊ እንደሆነ ያመለክታል። ኢየሱስ ይህን ማዕረግ ለራሱ ወሰደ። መለኮታዊ ሉዓላዊነቱንም በተፈጥሮ ላይ፣ በአጋንንት ላይ፣ በኃጢአትና በሞት ላይ ባለው ኃይል ሥልጣን፣ በተለይም በራሱ ትንሣኤ ገለጸ። የመጀመሪያዎቹ ክርስቲያናዊ ጸሎቶች እንደሚገልጹት ለእግዚአብሔር አብ የሚገባ ኃይል፣ ክብርና ምስጋና ለኢየሱስም ይገባል። እግዚአብሔር ከስም ሁሉ በላይ የሆነውን ስም ሰጥቶታልና በፊልጵስዩስ መልእክት ምዕራፍ 2 ከቁጥር 9 እርሱ የዓለምና የታሪክ ጌታ ነው። እኛም የግል ነጻነታችንን ሙሉ በሙሉ ማስገዛት ያለብን ለእርሱ ብቻ ነው። ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ተጸነሰ፣ ከድንግል ማርያም ተወለደ። የእግዚአብሔር ልጅ ለምን ሰው ሆነ? ስለ እኛ፣ ስለ ሰዎች፣ ስለ ደህንነታችንም። የእግዚአብሔር ልጅ በመንፈስ ቅዱስ ኃይል በቅድስት ድንግል ማርያም ማኅፀን ውስጥ ተጸነሰ። ይህንም ያደረገው እኛን ኃጢአተኞች ከእግዚአብሔር ጋር ሊያስታርቀንና ስለ እግዚአብሔር ወሰን የሌለው ፍቅር ሊያስተምረን፣ የቅድስና ምሳሌ ሊሆነን እና የመለኮታዊ ባሕሪ ተካፋዮች በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 ላይ ሊያደርገን ነው። ሥጋ መልበስ ማለት ምን ማለት ነው? የመለኮታዊና የሰብአዊ ባሕርያት በቃል አንድ መለኮታዊ አካል የመሆንን ድንቅ የአንድነት ምስጢር ቤተ ክርስቲያን እንደ ሰው ሥጋ መልበስ ብላ ትጠራዋለች። የእኛን ድህነት ይፈጸም ዘንድ የእግዚአብሔር ልጅ ሥጋ ሆነ። በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 እውነተኛም ሰው ሆነ። በምስጢረ ሥጋዊ ማመን የክርስቲያናዊ እምነት ዐይነተኛ ምልክት ነው። ኢየሱስ ክርስቶስ እውነተኛ አምላክና እውነተኛ ሰው የሚባለው በምን መልኩ ነው? ኢየሱስ በመለኮታዊ አካሉ አንድነት የማይነጣጠል እውነተኛ አምላክና እውነተኛ ሰው ነው። የተወለደ እንጂ ያልተፈጠረ፣ ከአብ ጋር ትክክል የሆነ እግዚአብሔር ልጅ እውነተኛ ሰው፣ ወንድማችንና አምላክነቱን ሳይተው ጌታችን ነው። በዚህ ረገድ እንደ አውሮፓውያን አቆጣጠር በ451 ዓመተ ምሕረት የተካሄደው የቀልቀዶንያ ጉባኤ ምን ያስተምራል? በሰብአዊነቱ ፍጹም እውነተኛ አምላክና እውነተኛ ሰው፣ እውነተኛ ነፍስና አካል ባለው ከመለኮቱ ከአብ ጋር እኩል በሆነ በሰውነቱ ከእኛ ጋር እኩል በሆነ ከኀጢአት በቀር በሁሉም ነገር እንደኛ በሆነ በዕብራውያን መልእክት ምዕራፍ 4 ከቁጥር 15 ላይ በመለኮቱ ከዘመናት ሁሉ በፊት ከአብ በተወለደ በእነዚህ የመጨረሻ ዘመናትም በሰውነቱ ስለ እኛና ስለ ደህንነታችንም ሥጋ ለብሶ ከእግዚአብሔር እናት ከድንግል ማርያም በተወለደው በአንድያ ልጁ በጌታችን በኢየሱስ ክርስቶስ ያለንን እምነት እንድንገልጽ የከልቀዶንያ ጉባኤ ያስተምረናል። ቤተ ክርስቲያን ምስጢረ ሥጋዌን እንዴት ትገልጸዋለች? ኢየሱስ ክርስቶስ እውነተኛ አምላክና እውነተኛ ሰው እንደሆነ ሁለት ባሕርያት ማለትም መለኮታዊና ሰብአዊ ባሕርያት እንዳሉት ያለምንም መደናገር በቃልና በአካል ተዋሕዶ እንደሚገኙ ቤተ ክርስቲያን ታምናለች። ስለዚህ በኢየሱስ ሰብአዊ ባሕሪ ያሉ ነገሮች ሁሉ፣ ታምራቱ፣ ሕማማቱና ሞቱ ጭምር በሰብአዊ ባሕሪው አማካይነት የሚሠራውን መለኮታዊ አካሉን የሚያመለክቱ ናቸው። የእግዚአብሔር አንድያ ልጅና ቃል ሕያው ስለ ደህንነታችን ከቅድስት የአምላክ እናት ከድንግል ማርያም ሥጋ የለበሰ የቅድስት ሥላሴ አንዱ አካል የሆንክ ከአብና ከመንፈስ ቅዱስ ጋር የተወሰድክ ሆይ አድነን። የቅዱስ ዮሐንስ አፈወርቅ የቢዘንታይን ሥርዓተ አምልኮ። ሥጋ የለበሰው የእግዚአብሔር ልጅ ሰብአዊ ዕውቀት ያለው ነፍስ አለው። የእግዚአብሔር ልጅ በአስተዋይ ሰብአዊ ነፍስ የተቀሰቀሰ አካል አለው። ኢየሱስ በሰብአዊ አእምሮ በልምድ ብዙ ነገሮችን ተማረ። የእግዚአብሔር ልጅ በሰብአዊነቱ ደግሞ ስለ አባቱ ስለ እግዚአብሔር ጥልቅና የቅርብ ዕውቀት ነበረው። እንደዚሁም የሰዎችን ድብቅ ሐሳብ ይረዳና ሊገልጻቸው የመጣውን ዘላለማዊ ዕቅዶች ሁሉ በሙሉ ያቅ ነበረ። ሥጋ የለበሰው ቃል ሁለቱ ፍቃዶች እንዴት ተባበሩ? ኢየሱስ መለኮታዊ ፍቃድና ሰብአዊ ፍቃድ ነበሩት። በምድራዊ ሕይወቱ ወቅት የእግዚአብሔር ልጅ በመለኮቱ ስለ ደህንነታችን
ከአብና ከወልድ ጋር የወሰነውን ነገር ሁሉ በሰብአዊነቱ ፈቀደ። የክርስቶስ ሰብአዊ ፍቃድ ያለ ተቃውሞ ወይም ያለ ማወላወል መለኮታዊ ፍቃድን ተከተለ። በሌላ አነጋገር ለመለኮታዊ ፍቃድ ተገዛ። ክርስቶስ እውነተኛ ሰብአዊ አካል ነበረው። ክርስቶስ የማይታየው አምላክ የሚታይበትን እውነተኛ ሰብአዊ አካል ወሰደ። ለዚህም ነው ክርስቶስ በቅዱሳት ምስሎች ሊወከልና ሊከበር የሚችለው። የኢየሱስ ልብ ምንን ያመለክታል? ኢየሱስ በሰብአዊ ልቡ አወቀን፣ ወደደን። ስለ ደህንነታችን የተወጋው ልቡ አብንና እያንዳንዳችንን የምወድበት የዚህ ወሰን የሌለው ፍቅር ምልክት ነው። በመንፈስ ቅዱስ ኃይል ተጸነሰ የሚለው አገላለጽ ትርጉሙ ምንድን ነው? የዚህ አገላለጽ ትርጉሙ ድንግል ማርያም ዘላለማዊ ወልድን በማኅፀኗ የጸነሰችው ያለ ወንድ ትብብር በመንፈስ ቅዱስ ኃይል መሆኑን የሚያመለክት ነው። መልአኩ መንፈስ ቅዱስ ባንቺ ላይ ይመጣል፣ በሉቃስ ወንጌል ምዕራፍ 1 ከቁጥር 35 ስለ አበሰራት። ከድንግል ማርያም ተወለደ። ማርያም እውነትም የአምላክ እናት የሆነችው ለምንድን ነው? ማርያም እውነትም የአምላክ እናት የሆነችው የኢየሱስ እናት ስለ ሆነች ነው። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እና በዮሐንስ ወንጌል ምዕራፍ 19 ከቁጥር 25 ላይ ከመንፈስ ቅዱስ ኃይል የተጸነሰውና እውነትም ልጅዋ የሆነው የእግዚአብሔር አብ ዘላለማዊ ልጅ ነው። እርሱ ራሱ እግዚአብሔር ነው። ያለ አዳም ኃጢአት መጸነስ ማለት ምን ማለት ነው? እግዚአብሔር ከጥንት ጀምሮ የልጁ እናት ይሆን ዘንድ ማርያምን በፍቃዱ መረጣት። ተልእኮዋን ለመፈጸም እርሷ ራሷ የተጸነሰችው ያለ አዳም ኃጢአት ነበረ። ይህም ማለት በእግዚአብሔር ጸጋና የኢየሱስ ክርስቶስን ትሩፋቶች ተስፋ በማድረጓ ማርያም መጀመሪያ ከተጸነሰችበት ሰዓት ጀምሮ ከመጀመሪያው ኃጢአት ተደበቀች። ምንጭ፣ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላትን ቅጂ ከተተረጎመው መጽሐፍ ከአንቀጽ 446 እስከ 492 ላይ የተወሰደ ነው።

አድማጮቻችን የዛሬው የሐሙስ የሐምሌ 30 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 30 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የሐምሌ 30 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

የበለጠ ተስማሚ ዓለምን ለመገንባት በጋራ መስራት ይገባል መባሉ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። የአፍሪካና የማዳጋስካር ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ጉባኤዎች ህብረት የመጀመሪያ የዝግጅት ጉባኤ በኢትዮጵያ በአዲስ አበባ መዘጋጀቱን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በሕግ ሙያ ውስጥ ያሉ የካቶሊክ እህቶች ለትንቢታዊ ምስክርነት መጠራታቸው መነገሩን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ዕለት ስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ዕለት ተረኛ አስተናጋጃችሁ እኔው መብራቱ ወሌ ጊዮርጊስ ከባልደረቦቼ ዮሐንስ መኮንንና ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: የበለጠ ተስማሚ ዓለምን ለመገንባት በጋራ መስራት ይገባል መባሉ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: የበለጠ ተስማሚ ዓለምን ለመገንባት በጋራ መስራት ይገባል ተባለ። በጳጳሳዊ ምክር ቤት የሃይማኖት ተቋማት የጋራ ውይይት አስተባባሪ ጽህፈት ቤት ኃላፊ ብፁዕ ካርዲናል ጆርጅ ጃኮብ ኮቫካድ በደቡብ ኮሪያ መዲና ሰኡል በሚገኝ የሶጋንግን ዩኒቨርሲቲ በክርስቲያንና በኮንፌሽን መካከል የሚካሄዱን የመጀመሪያ መደበኛ ስብሰባን በንግግር ከፍተዋል። ብፁዕ ካርዲናል ጆርጅ ጃኮብ በንግግራቸው ሁለቱም የእምነት ተቋማት የሰውን ልጅ ጥልቅ ምኞቶች እንደሚገልጹ ተናግረው ይበልጥ ፍትሃዊ ተስማሚና ርህሩህ ዓለምን መፍጠር የሚችሉት ሰላማዊ ሁሉን አቀፍና ደጋፊ ማህበረሰቦችን በመገንባት እንደሆነ አስረድተዋል። ብፁዕ ካርዲናል ጆርጅ ጃኮብ አስተያየታቸውን የሰጡት ሐምሌ 28 2018 ዓመተ ምህረት በሴኡል በሚገኘው ሶጋንግ ካቶሊካዊ ዩኒቨርሲቲ ለመጀመሪያ ጊዜ በተካሄደው የክርስቲያንና የኮንፌሽን ስብሰባ ወቅት ባደረጉት የመክፈቻ ንግግር እንደሆነ ታውቋል። እስከ ሐምሌ 29 ድረስ የሚቆየው ስብሰባው በሁለቱ ሃይማኖታዊ ወጎች መካከል የመጀመሪያ የሆነውን መደበኛ ውይይት እንደሚያካሂድ ታውቋል። ክርስትናና ኮንፊሽያኒዝም ወይም በማኅበራዊ መግባባት፣ በሥነ ምግባርና በሕጎች ማክበር ላይ ያተኮረ የአስተሳሰብ ሥርዓት ተስማሚ ማኅበረሰብን ለመገንባት ባበረከቱት አስተዋጽኦ ላይ ውይይት ለማድረግ ከሁለቱ ሃይማኖቶችና ከተለያዩ አገራት የተውጣጡ ሰዎች የየራሳቸውን ወጎች አስተዋጽኦ ማድረጋቸው ታውቋል። ብፁዕ ካርዲናል ጆርጅ ጃኮብ በንግግራቸው ሁለቱ የዓለም ታላላቅ የስልጣኔ ወጎች የህብረተሰቦችን የሞራል የባህልና የማኅበራዊ እድገት በጥልቅ እንደቀረጹና በጎነትንና የጋራ ጥቅምን ማገልገል እንደቀጠሉ አጽንኦት ሰጥተዋል። በሁለቱ ወጎች መካከል የተደረገው ውይይት እስካሁን ድረስ ውስን ሆኖ ቆይቷል ያሉት ብፁዕ ካርዲናል ጆርጅ ጃኮብ እንዲህ አይነቱ ውይይት በጋራ መከባበር፣ ለወንድማማችነትና ለሰው ልጅ ሙሉ እድገት በተሰጠ የጋራ ቁርጠኝነት ላይ የተመሠረተ መሆን እንዳለበት ተናግረዋል። በማከልም የኮንፊሽን ታላቁ ስምምነትና አንድነት የአዲሱ ሰማይና የአዲሱ ምድር የክርስትና ራእይ ጥልቅ ማኅበራዊ፣ ፖለቲካዊና ስነ ምግባራዊ ቀውሶች ባሉባቸው ማኅበረሰቦች ውስጥ መታየታቸውን አብራርተው ከሁለቱም የተወረሱ ወጎች ሰዎችን ባለመረጋጋትና በለውጥ ውስጥ ለመምራት በሚያስችል የተስፋ አድማስ እንደገና መተርጎማቸውን አስረድተዋል። ብፁዕ ካርዲናል ጆርጅ ጃኮብ በንግግራቸው እንደገለጹት የኮንፊሽን አስተሳሰብ በኋላ ላይ ሁከት በነገሰባቸው የጦርነት ዘመናት ውስጥ በተከታዮቹ የተገነባውን አሳማኝ የሆነ ኅብረተሰብ ራእይ ለመፈለግ ወደ ባህላዊ ቅርስነት መዞሩን አስታውሰዋል። የአምልኮ ሥርዓቶች ዝግመተ ለውጥ፣ ይህ የታላቁ መንገድ ራእይ ከሰማይ በታች ሲነግስ በሥነ ምግባር እሴቶች፣ በፍትሕና በጋራ ጥቅም የሚተዳደር ማኅበረሰብ እንዲፈጠር ማድረጉን ተናግረዋል። በመሆኑም የዳቶንግ ሐሳብ በእርስ በርስ ግንኙነቶች፣ በኃላፊነትና በጋራ ጥቅም ላይ የተመሠረተ የማኅበራዊ ሞራልና የውበት አድማስ እንደሚሰጥ፣ ሰብአዊ ደህንነት በጋራ አንድነት ላይ የተመሠረተ እርስ በርስ የተሳሰረ ማኅበረሰብ አድርጎ እንደሚገነዘብ ታውቋል። ብፁዕ ካርዲናል ጆርጅ ጃኮብ የራእይ መጽሐፍን በመጥቀስ እንደተናገሩት የፍጥሞስ ዮሐንስ በመጀመሪያው ክፍለ ዘመን መጨረሻ ላይ በሮማ ግዛት ተጽዕኖ ስር ለሚኖሩ የክርስቲያን ማኅበረሰቦች በምሳሌያዊ አነጋገር ባቢሎን ተብለው የተመሰለው የክርስቶስን ሞትና ትንሣኤ በማየት የእስራኤልን ትንቢታዊ ተስፋዎች በአዲስ ንባብ አማካኝነት የታደሰ ተስፋን እንደሚሰጣቸው አብራርተዋል። በራእዩ መደምደሚያ ላይ ዮሐንስ እግዚአብሔር በሰው ልጆች መካከል የሚኖርበት እንባውን ሁሉ የሚያብስበትና ፍጥረትን በፍትሕ በሰላምና በኅብረት የሚያድስበት አዲስ ሰማይና አዲስ ምድር መምጣትን ማወጁን ብፁዕ ካርዲናል ጆርጅ ጃኮብ አስረድተዋል። ብፁዕ ካርዲናል ጆርጅ ጃኮብ በማብራሪያቸው ምንም እንኳን በተለያዩ ባህሎች የተቀረጹ ቢሆንም ሁለቱም ራእዮች ተነሳሽነትን ማግኘታቸውን ገልጸው ይህም እያንዳንዱን ወግ ለመጠበቅ ብቻ ሳይሆን እርስ በርስ በመማማርና በመገናኘት አብረው እንዲያድጉ ለማስቻል እንደሆነ አስረድተዋል። የጋራ ሐሳባቸው ሲጠና ፉክክር፣ እኩልነት ማጣትና ኢፍትሐዊነት ባለበት ዘመን ውስጥ ሁለቱም ማለትም የክርስቲያኖች የአዲስ ሰማይና አዲስ ምድር ተስፋና የኮንፊሽያውያን የዳቶንግ ቁርጠኝነት መለያየት፣ ራስ ወዳድነትና ጭቁና የማይቀር ነው የሚለውን ሐሳብ ውድቅ የሚያደርግ ብሩህ ተስፋ ያለው ራእይ መሆኑን ገልጸዋል። ብፁዕ ካርዲናል ጆርጅ ጃኮብ ይህ የመጀመሪያው የክርስቲያንና የኮንፊሽን ውይይት ለወደፊት ስብሰባዎች ሞዴል እንደሚሆንና ከአካዳሚያዊ ልውውጥ የበለጠ እንደሚሆን ያላቸውን ተስፋ ገልጸው ዘላቂ የጓደኝነትና የውይይት ጉዞ መጀመሪያ ምልክት ሆኗል ሲሉ አስረድተዋል። በጳጳሳዊ ምክር ቤት የሃይማኖት ተቋማት የጋራ ውይይት አስተባባሪ ጽህፈት ቤት ጸሐፊ ሊቀ ጳጳስ ብፁዕ አቡነ ኢንዱኒል ጃናካራትኔ በበኩላቸው ውይይቱ በክርስቲያኖችና በኮንፌሽን እምነቶች መካከል ባለው ግንኙነት አዲስ ምዕራፍ በመክፈት የጋራ ትምህርትና በሰብአዊ አገልግሎት ውስጥ ትብብር እንደሚያሳድግ ገልጸው ይህም ለክርስቲያንና ለኮንፌሽን ግንኙነቶች ብቻ ሳይሆን በሃይማኖት መካከል ለሚደረገው ውይይት ጠቅላላ ጉዞ ወሳኝ ምዕራፍ ነው ሲሉ አስረድተዋል። ሊቀ ጳጳስ ብፁዕ አቡነ ካንካና ማላጅ አዲሱ ዘመናችን የሚለውን የሁለተኛውን የቫቲካን ጉባኤ ሰነድን ጠቅሰው እንደተናገሩት ካቶሊካዊት ቤተ ክርስቲያን በእነዚህ ሃይማኖቶች ውስጥ ያለውን እውነትና ቅዱስ የሆነውን ነገር አትቃወምም የሚለውን ማረጋገጫ ሰጥተዋል። የስብሰባው ተሳታፊዎች ልዩነታቸውን ለማስወገድ ሳይሆን የጋራ መግባባትን ለማጎልበት እርስ በርስ ለመማማርና ለሰው ልጅ የጋራ ጥቅም ሲባል ጎን ለጎን ለመስራት እንደሆነ አጽንኦት ሰጥተዋል።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 32018 ዓ.ም ዕለታዊ ስርጭታችንን ነው። የአፍሪካና የማዳጋስካር ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ጉባኤዎች ህብረት የመጀመሪያ ዝግጅት ጉባኤ በአዲስ አበባ እየተካሄደ ይገኛል። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
2: የአፍሪካና የማዳጋስካር ካቶሊክ ቤተክርስቲያን ብፁዓን ጳጳሳት ጉባኤዎች ህብረት በአፍሪካ የምትገኘው ሲኖዶሳዊት ቤተክርስቲያን እንደ አውሮፓውያን አቆጣጠር በ2028 ዓ.ም ተመረጠ ወደሚካሄደው የቤተክርስቲያን ጉባኤ የአብሮነት ጉዞ በሚል መሪ ቃል የመጀመሪያ ዝግጅት አህጉራዊ ጉባኤ በኢትዮጵያ ዋና ከተማ አዲስ አበባ ከሐምሌ 28 ቀን 2018 ዓ.ም ጀምሮ ለሁለት ተከታታይ ቀናት የሚካሄድ ሲሆን በዚህ ጉባኤ ላይ በኢትዮጵያ የቅድስት መንበር ሐዋርያዊ ተወካይን ጨምሮ የአፍሪካና የማዳጋስካር ብፁዓን ጳጳሳት ጉባኤዎች ህብረት ፕሬዝዳንት ብፁዕ ካርዲናል ፍሮዶሊን ቦንጎ፣ የሴካም ዋና ጸሐፊ ክቡር አባ ራፋኤል፣ ብፁዕ ካርዲናል አቡነ ብርሃን ኢየሱስ ሊቀ ጳጳሳት ዘኢትዮጵያ፣ ብፁዕ አቡነ ተስፋ ስላሴ የአዲስ አበባ አገረ ስብከት ረዳት ጳጳስ፣ ከመላው የአፍሪካ የተውጣጡ ብፁዓን ጳጳሳት፣ ካህናት፣ ገዳማውያት፣ የምእመናን ተወካዮችና ጥሪ የተደረገላቸው እንግዶች ተሳትፈውበታል። የአፍሪካና የማዳጋስካር ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤዎች ጽህፈት ቤት የተሰናዳው የአፍሪካና የማዳጋስካር ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤዎች ህብረት ጉባኤ በአዲስ አበባ በሚገኘው ፍሬንድሺፕ ሆቴል የስብሰባ ማዕከል ውስጥ እየተካሄደ የሚገኝ ሲሆን የኢትዮጵያ ካቶሊክ ቤተ ክርስቲያን ከዚህም በፊት የካቲት 23 ቀን 2015 ዓመተ ምህረት የአፍሪካና የማዳጋስካር ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤዎች ህብረት ጉባኤን በአዲስ አበባ ማዘጋጀቷ ይታወሳል። በአፍሪካ የምትገኘው ሲኖዶሳዊት ቤተክርስቲያን እንደ አውሮፓ

0: የሚገመገም ሊሆን እንደሚገባው ተገልጿል። የትግበራ ሂደት ጉባኤ በቅድሚያ ከቁምስናዎች በመነሳት በሰበካዎች እንዲሁም በጳጳሳት ጉባኤ ደረጃ ውይይት የሚደረግበት ሲሆን በሁለተኛ ደረጃ በቀጠናዎች የሚካሄድ ውይይት እንደሚኖር ተገልጿል። በሦስተኛ ደረጃ በአህጉራት ውይይት በማድረግ በጥቅምት ወር 2020 ዓ.ም ለሚካሄደው የዓለም አቀፍ ጉባኤ ግብዓት በመሆን ይጠናቀቃል። በአፍሪካ አህጉር ውስጥ የሚገኙ 8 ክልላዊ የጳጳሳት ጉባኤዎች በዚህ 2 ቀናት ለሚቆይ ስብሰባ ተወካዮቻቸውን የላኩ ሲሆን የጉባኤው የመክፈቻ መርሃ ግብር ላይ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የጉባኤ ተሳታፊዎችን ወደዚህ ጥንታዊ የሰው ዘር መገኛ ወደ ሆነችው ኢትዮጵያ እንኳን በሰላም መጣችሁ በማለት የመግቢያ ንግግር ያደረጉ ሲሆን ብፁዕነታቸው አፍሪካ ለዓለም አቀፋዊቷ ወይም ለሁለንተናዊቷ የካቶሊክ ቤተ ክርስቲያን ተስፋ መሆኗን አስገንዝበው በዚህም መሰረት በአህጉሯ ውስጥ የሚካሄዱ የዚህ አይነት ጉባኤዎች ትልቅ ጠቀሜታ እንዳላቸው ያስታወሱ ሲሆን ምንም እንኳ የአፍሪካ ቤተ ክርስቲያን በአንድነት ለመጓዝ አንዳንድ ተግዳሮቶች ቢኖሩም ይህንን ተግዳሮት በጋራ ለመፍታት ጸሎት ዋነኛው መሳሪያ መሆኑን አሳስበዋል። በኢትዮጵያ የቅድስት መንበር ሐዋርያዊ ተወካይ ሊቀ ጳጳስ ብሪያን ንጎዚ ኡዳጉዌ በበኩላቸው ባደረጉት የመክፈቻ ንግግር የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ሰላምታና ቡራኬ ለጉባኤው ተሳታፊዎች በማቅረብ የአፍሪካ ዋና ከተማ በሆነችው አዲስ አበባ ተገኝተው በዚህ የተቀደሰ ጉባኤ ላይ የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ቡራኬ በማቅረባቸው የተሰማቸውን ደስታ የገለጹ ሲሆን ጉባኤው በሲኖዶሳዊነት መንፈስ ተካሂዶ የአፍሪካ ቤተ ክርስቲያን ተግዳሮቶችን መፍታት የሚችሉ የመፍትሄ ሐሳቦችን እንደሚያቀርብ ያላቸውን ተስፋ ገልጸዋል። የአፍሪካና የማደጋስካር ብፁዓን ጳጳሳት ጉባኤዎች ኅብረት የተመሠረተው በአፍሪካ ውስጥ በምትገኘው የካቶሊክ ቤተ ክርስቲያን ጉዳዮች ላይ በአንድ ድምፅ ለመናገር የሚያስችል መድረክ ለመፍጠር እንደ አውሮፓውያን አቆጣጠር በ1962 እስከ 1965 ዓ.ም በተካሄደው በሁለተኛው የቫቲካን ጉባኤ ወቅት በአፍሪካ ብፁዓን ጳጳሳት በተገለጸው ፍላጎት መሠረት እንደሆነ የሚታወቅ ሲሆን ይህ በመሆኑ ምክንያት የሴካን መመስረት የአፍሪካን ራዕይ ለጠቅላላው የቤተ ክርስቲያንን ለማዳረስ የሚያስችል አህጉራዊ መዋቅር ለመገንባት ብፁዓን ጳጳሳቱ ባሳዩት ቁርጠኝነት የተገኘው ውጤት እንደሆነ የጉባኤው መረጃ ያሳያል። ከዚህም ባሻገር በእንግሊዝኛው ምህጻረ ቃል ሴካም ተብሎ የሚጠራው የአፍሪካና የማደጋስካር ጳጳሳት ጉባኤዎች ሲምፖዚየም ዋናው ዓላማና ግቡ በሁሉም የአፍሪካ ደሴቶቿ ውስጥ የሚገኙ የጳጳሳት ጉባኤዎች መካከል መልካም የሆነ ኅብረትና ትብብርን እንዲሁም በቤተ ክርስቲያኒቷ ውስጥ የጋራ ተግባርን ለማጎልበት ቤተ ክርስቲያን በመዳን ሥራ ላይ የምትሠራው አበርክቶን ለማገዝ እንዲሁም ቤተ ክርስቲያኒቷ በአፍሪካ አህጉር ላይ የእግዚአብሔርን ቤተሰብ ለመገንባት የምታደርገውን ጥረት ለማሳካት የተመሠረተ ኅብረት ሲሆን የሕዝቦቿን ማኅበራዊ፣ ፖለቲካዊና ኢኮኖሚያዊ ደህንነትን ለማረጋገጥ በሚሠራው ሥራ ላይም ተሳትፎ ያደርጋል ተብሏል። በዚህ አህጉራዊ ጉባኤ ላይ ኢትዮጵያን በመወከል ብፁዕ ካርዲናል አቡነ ብርሃነ ኢየሱስን ጨምሮም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ተስፋ ስላሴ፣ ብፁዕ አቡነ ማርቆስ የጅማ ቦንጋ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ልሳነ ክርስቶስ የባህር ዳር ደሴ ሀገረ ስብከት ጳጳስ፣ ብፁዕ አቡነ አብርሃም የመቂ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ሉቃስ የእምድብር ሀገረ ስብከት ጳጳስ፣ ብፁዕ አቡነ በርሃ ክርስቶስ የሐዋሳ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ደጀኔ የሶዶ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ሚልኪያስ የነቀምቴ ሀገረ ስብከት ጳጳስ፣ ክቡር አባ ከተማ አስፋው የጳጳሳት ጉባኤ ጠቅላይ ጸሐፊ፣ ክቡር አባ አብርሃም ገብረ ማርያም የሐዋርያዊ ሥራዎች አስተባባሪ፣ ገዳማውያት፣ የምዕመናንና የወጣት ተወካዮች ተገኝተዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሐምሌ 30 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አዘጋጅና አቅራቢ ባልደረባችን በረና በርግኔ ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ውስጥ ይህ ማረግ ብዙውን ጊዜ እግዚአብሔርን ሉዓላዊ እንደሆነ ያመለክታል። ኢየሱስ ይህን ማረግ ለራሱ ወሰደ። መለኮታዊ ሉዓላዊነቱንም በተፈጥሮ ላይ፣ በአጋንንት ላይ፣ በኃጢአትና በሞት ላይ ባለው ኃይል ሥልጣን፣ በተለይም በራሱ ትንሣኤ ገለጸ። የመጀመሪያዎቹ ክርስቲያናዊ ጸሎቶች እንደሚገልጹት ለእግዚአብሔር አብ የሚገባ ኃይል፣ ክብርና ምስጋና ለኢየሱስም ይገባል። እግዚአብሔር ከስም ሁሉ በላይ የሆነውን ስም ሰጥቶታልና በፊልጵስዩስ መልእክት ምዕራፍ 2 ከቁጥር 9 እርሱ የዓለምና የታሪክ ጌታ ነው። እኛም የግል ነጻነታችንን ሙሉ በሙሉ ማስገዛት ያለብን ለእርሱ ብቻ ነው። ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ተጸነሰ፣ ከድንግል ማርያም ተወለደ። የእግዚአብሔር ልጅ ለምን ሰው ሆነ? ስለ እኛ፣ ስለ ሰዎች፣ ስለ ደህንነታችንም። የእግዚአብሔር ልጅ በመንፈስ ቅዱስ ኃይል በቅድስት ድንግል ማርያም ማኅፀን ውስጥ ተጸነሰ። ይህንም ያደረገው እኛን ኃጢአተኞች ከእግዚአብሔር ጋር ሊያስታርቀንና ስለ እግዚአብሔር ወሰን የሌለው ፍቅር ሊያስተምረን፣ የቅድስና ምሳሌ ሊሆነን እና የመለኮታዊ ባሕሪ ተካፋዮች በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 ላይ ሊያደርገን ነው። ሥጋ መልበስ ማለት ምን ማለት ነው? የመለኮታዊና የሰብአዊ ባሕርያት በቃል አንድ መለኮታዊ አካል የመሆንን ድንቅ የአንድነት ምስጢር ቤተ ክርስቲያን እንደ ሰው ሥጋ መልበስ ብላ ትጠራዋለች። የእኛን ደህንነት ይፈጸም ዘንድ የእግዚአብሔር ልጅ ሥጋ ሆነ፣ በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 እውነተኛም ሰው ሆነ። በምስጢረ ሥጋዊ ማመን የክርስቲያናዊ እምነት ዐይነተኛ ምልክት ነው። ኢየሱስ ክርስቶስ እውነተኛ አምላክና እውነተኛ ሰው የሚባለው በምን መልኩ ነው? ኢየሱስ በመለኮታዊ አካሉ አንድነት የማይነጣጠል እውነተኛ አምላክና እውነተኛ ሰው ነው። የተወለደ እንጂ ያልተፈጠረ፣ ከአብ ጋር ትክክል የሆነ እግዚአብሔር ልጅ እውነተኛ ሰው፣ ወንድማችንና አምላክነቱን ሳይተው ጌታችን ነው። በዚህ ረገድ እንደ አውሮፓውያን አቆጣጠር በ451 ዓመተ ምሕረት የተካሄደው የቀልቀዶንያ ጉባኤ ምን ያስተምራል? በሰብአዊነቱ ፍጹም እውነተኛ አምላክና እውነተኛ ሰው፣ እውነተኛ ነፍስና አካል ባለው ከመለኮቱ ከአብ ጋር እኩል በሆነ በሰውነቱ ከእኛ ጋር እኩል በሆነ ከኀጢአት በቀር በሁሉም ነገር እንደኛ በሆነ በዕብራውያን መልእክት ምዕራፍ 4 ከቁጥር 15 ላይ በመለኮቱ ከዘመናት ሁሉ በፊት ከአብ በተወለደ በእነዚህ የመጨረሻ ዘመናትም በሰውነቱ ስለ እኛና ስለ ደህንነታችንም ሥጋ ለብሶ ከእግዚአብሔር እናት ከድንግል ማርያም በተወለደው በአንድያ ልጁ በጌታችን በኢየሱስ ክርስቶስ ያለንን እምነት እንድንገልጽ የከልቀዶንያ ጉባኤ ያስተምረናል። ቤተ ክርስቲያን ምስጢረ ሥጋዌን እንዴት ትገልጸዋለች? ኢየሱስ ክርስቶስ እውነተኛ አምላክና እውነተኛ ሰው እንደሆነ ሁለት ባሕርያት ማለትም መለኮታዊና ሰብአዊ ባሕርያት እንዳሉት ያለምንም መደናገር በቃልና በአካል ተዋሕዶ እንደሚገኙ ቤተ ክርስቲያን ታምናለች። ስለዚህ በኢየሱስ ሰብአዊ ባሕሪ ያሉ ነገሮች ሁሉ፣ ታምራቱ፣ ሕማማቱና ሞቱ ጭምር በሰብአዊ ባሕሪው አማካይነት የሚሠራውን መለኮታዊ አካሉን የሚያመለክቱ ናቸው። የእግዚአብሔር አንድያ ልጅና ቃል ሕያው ስለ ደህንነታችን ከቅድስት የአምላክ እናት ከድንግል ማርያም ሥጋ የለበሰ የቅድስት ሥላሴ አንዱ አካል የሆንክ ከአብና ከመንፈስ ቅዱስ ጋር የተወሰድክ ሆይ አድነን። የቅዱስ ዮሐንስ አፈወርቅ የቢዘንታይን ሥርዓተ አምልኮ። ሥጋ የለበሰው የእግዚአብሔር ልጅ ሰብአዊ ዕውቀት ያለው ነፍስ አለው። የእግዚአብሔር ልጅ በአስተዋይ ሰብአዊ ነፍስ የተቀሰቀሰ አካል አለው። ኢየሱስ በሰብአዊ አእምሮ በልምድ ብዙ ነገሮችን ተማረ። የእግዚአብሔር ልጅ በሰብአዊነቱ ደግሞ ስለ አባቱ ስለ እግዚአብሔር ጥልቅና የቅርብ ዕውቀት ነበረው። እንደዚሁም የሰዎችን ድብቅ ሐሳብ ይረዳና ሊገልጻቸው የመጣውን ዘላለማዊ ዕቅዶች ሁሉ በሙሉ ያቅ ነበረ። ሥጋ የለበሰው ቃል ሁለቱ ፍቃዶች እንዴት ተባበሩ? ኢየሱስ መለኮታዊ ፍቃድና ሰብአዊ ፍቃድ ነበሩት። በምድራዊ ሕይወቱ ወቅት የእግዚአብሔር ልጅ በመለኮቱ ስለ ደህንነታችን ከአብና ከወልድ ጋር የወሰነውን ነገር ሁሉ በሰብአዊነቱ ፈቀደ።
የክርስቶስ ሰብአዊ ፍቃድ ያለ ተቃውሞ ወይም ያለ ማወላወል መለኮታዊ ፍቃድን ተከተለ። በሌላ አነጋገር ለመለኮታዊ ፍቃድ ተገዛ። ክርስቶስ እውነተኛ ሰብአዊ አካል ነበረው። ክርስቶስ የማይታየው አምላክ የሚታይበትን እውነተኛ ሰብአዊ አካል ወሰደ። ለዚህም ነው ክርስቶስ በቅዱሳት ምስሎች ሊወከልና ሊከበር የሚችለው። የኢየሱስ ልብ ምንን ያመለክታል? ኢየሱስ በሰብአዊ ልቡ አወቀን፣ ወደደን። ስለ ደህንነታችን የተወጋው ልቡ አብንና እያንዳንዳችንን የምወድበት የዚያ ወሰን የሌለው ፍቅር ምልክት ነው። በመንፈስ ቅዱስ ኃይል ተጸነሰ የሚለው አገላለጽ ትርጉሙ ምንድን ነው? የዚህ አገላለጽ ትርጉሙ ድንግል ማርያም ዘላለማዊ ወልድን በማኅፀኗ የጸነሰችው ያለ ወንድ ትብብር በመንፈስ ቅዱስ ኃይል መሆኑን የሚያመለክት ነው። መልአኩ መንፈስ ቅዱስ ባንቺ ላይ ይመጣል፣ በሉቃስ ወንጌል ምዕራፍ 1 ከቁጥር 35 ስለ አበሰራት። ከድንግል ማርያም ተወለደ። ማርያም እውነትም የአምላክ እናት የሆነችው ለምንድን ነው? ማርያም እውነትም የአምላክ እናት የሆነችው የኢየሱስ እናት ስለሆነች ነው። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እና በዮሐንስ ወንጌል ምዕራፍ 19 ከቁጥር 25 ላይ ከመንፈስ ቅዱስ ኃይል የተጸነሰውና እውነትም ልጅዋ የሆነው የእግዚአብሔር አብ ዘላለማዊ ልጅ ነው። እርሱ ራሱ እግዚአብሔር ነው። ያለ አዳም ኃጢአት መጸነስ ማለት ምን ማለት ነው? እግዚአብሔር ከጥንት ጀምሮ የልጁ እናት ትሆን ዘንድ ማርያምን በፍቃዱ መረጣት። ተልእኳን ለመፈጸም እርሷ ራስዋ የተጸነሰችው ያለ አዳም ኃጢአት ነበረ። ይህም ማለት በእግዚአብሔር ጸጋና የኢየሱስ ክርስቶስን ትሩፋቶች ተስፋ በማድረጓ ማርያም መጀመሪያ ከተጸነሰችበት ሰዓት ጀምሮ ከመጀመሪያው ኃጢአት ተደበቀች። ምንጭ፣ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 446 እስከ 492 ላይ የተወሰደ ነው።

አድማጮቻችን የዛሬው የሐሙስ የሐምሌ 30 2018 ዓ.ም ተመረጥለታው ስርጭታችን ዜና በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።